دوستان که اوشال آقاره مز نیز خوداشه شیدب ارزیده دوستمز رحمت شروعمزگا جان یو الی ممکن بسا پرغانانن وطن دیگه نقصن قویب بگم باسن ازدب انا وطن دیگه نقصن ما بلده Қошымнан сөрметлік радио оңылғышыла әлерік монлашақ күйлеріміз дауымды қозырыңлады. Бұл түвенде Пәрғана алым орылышыды ке Ана вәтен намлық нақшының көңіл ұзырыңласынымыз. Мәрхәмет ұслан.